Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada Haji, Wada አድረስ ላብና ለወል ለመንፈስ ቅዱስ ለመንፈስ ቅዱስ ደግሞ ለማመስገንህ እየ ሃሌሉያ አቤቱ አድነኝ ካለም ገበያ ካለም አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን ይዞ ታሰረ እንደ ተራ ሽፍታ እውር ስራ በራ ሽባ ስለፈታ ሽባ ስለፈታ ልብሱን ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱ እስኪታይ የሾክ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ